በሌላው ትከሻ ለመኖር አልሻ ለእስራኤል ቀንስራ ልቆፍር ልሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ እንዳይሻሽ መቺኔ ትርፍ ፈለኩ